እንግላ ዞሮ ሀረሚክርቱ አድ ትማንገና ፍሊያዳ ዋኗ ኩራዴማ ነንዲያ ኩርኖ ዝና ፈረስክረም ዶኔ ዋችሬን ከራዬ ናዶኔ ሎክቶ አድ ሬዲዮም ዳ ወስከም ሮሎ ነማሙዱ ዶኔ ሱሮ ፈረስክረም የትን ዘንድት እንድ ክላ ካውሪ ዶኔ የም ደሜ ኩራዲያይን በንትን ክላን ፈረስክረም ዶ ኢታገቲን አዴማ አቢ ካላደላ ዶኔ ለር ናይጄሪያ የጉልዘን ኢም ዶኔ ዴሞክራዲያን ክሩ አዴማ አቢክነሰሬ ዴሞክራዲያን ቶንዱስ ሮክ ሳዶኔ ፒንዲ ትሉሪያን አዴማ አቢ ኖቱሴ ኩልዘን ክላይ ክንዳረም ዶኔ ለርድ ናይጄሪያ የኩላን ዳጂ ካዎ ቱሱሮ ለኘ ኢሸንድን ነንዴ በየን ዶኔ ኩራ ለርድ ናይጄሪያ ስድና ማዳ ኖቱ ማይ ክላድን ስሮ በየናንዝ ስድና ማዴን አበየና ስድ ሀታ ኩሩሼ አዋዶኔ ሰንዲ ሸውሪ ሶዳ ሼ በንዝና ስሮ በንዘድን ዳጂ ኩሩአዴማ ሀረሚ ክርንቱ ሎክቱ ዶኔ ከዛዳላ ሶይ ግምና ኩንቴኖ ሺ ኢም ዶኔ ዴሞክራዲያ ጅን ቶፔ ኖትናማ አዳ ጀሚ ዶኔ ክሬንዛያ ካውሪ ዘኒን ግምና ክሬ በርኖ ሸው ኢልሙ ባና ፕሮፌሶ ባና ኡመራ ዝልሜ ሼ ዳጂ ና